አፍያስ ከፍት ነበር ባቲን ሲጫወት ካላመናችሁ ተመሰለ ቅፈት እማኝ ነውና የዴስ የጠጅ ቤት ሎተሪ ደረሰው ቻንስ ማድረጋይታ ጣማ ይለካ እኔ ዴስ የስቀርጥሎይ ጃማይካ ማን